0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ረቡዕ ሐምሌ 15 ቀን 2018 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። በቆይታችን ነጋሽ መሐመድ ያለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን እየመራው እስከ ፍጻሜው አብሪያችሁ ዘልቃለሁ። አብራችሁን አምሹ። ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። ትራንስፖንደሩ MAH 01 ወይንም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ በመግባት ተከታተሉ። ቤተሰብ ሆኑ ለሌሎች ማጋሩ። በአንድ ሰዓት ቆይታችን የዓለም ዜና የዜና መጽሔት እንዲሁም ሳምንታዮቹ ከኢኮኖሚው ዓለምና ሳይንስና ቴክኖሎጂ ዝግጅቶች ይቀርባሉ። በሀገራዊ ምክክር ጉባኤ የሲቪል ማህበራት ተሳትፎና የታዛቢነት ሚና፣ ደብረ ብርሃን መጠለያ ውስጥ የሚገኙ ተፈናቃዮች ሮሮ፣ የግብጽ የህዳሴ ግድብ ውንጀላና የኢትዮጵያዊው ተደራዳሪ ምላሽ፣ እንዲሁም በትግራይ የሰላሙ ተስፋ ምን ይመስላል በተሰኙ ርዕሶች ስር የተቀናበሩ ዘገባዎች በዜና መጽሔት ዝግጅታችን ይቀርባሉ። ከኢኮኖሚው ዓለም የባህረ ሰላጤው ሀገራት አፍሪካ ውስጥ በቢሊዮን ዶላሮች መዋለ ንዋይ የሚያፈሱት ለምንድን ነው ሲል ያጠይቃል። ሳይንስና ቴክኖሎጂ ደግሞ ናሳ ወደ መሬት የሚወድቅን ቴሌስኮፕ ለማዳን ሮቦት ወደ ጠፈር መላኩን ያስቃኘናል። ከሁሉ ቀዳሚው ግን የዓለም ዜና ነው። ነጋሽ ያቀርብልናል።
0: የዲደብሊው ዜና።
2: በመጀመሪያም ርዕሶቹን እነሆ። የኢትዮጵያ የፌዴራል ፖሊስ አደገኛ የሰው አዘዋዋሪ ወንጀለኛ ያለውን 17 አባላት ያሉት መረብን መበጣጠሱን አስታወቀ። ፖሊስ እንደሚለው ከ40 ሺህ በላይ ሰዎችን ወደ አረብ ሀገራት ያዘዋወሩ እና በቢሊዮን የሚቆጠር ብር የሰበሰበው ቡድን አባላትን መርምሮ መዝገቡን ለፍትህ ሚኒስቴር አስረክቧል። የዓለም የረሃብተኞች ቁጥር አምና ለሶስተኛ ተከታታይ ዓመት መቀነሱን የተባበሩት መንግስታት ድርጅት አስታወቀ። አምስት የተባበሩት መንግስታት ቅርንጫፍ ድርጅቶች በጋራ እንዳስታወቁት የረሃብተኛው ቁጥር ቢቀንስም የአየር ንብረት መዛባትና የንግድ መደናቀፍ የረሃብተኛውን ቁጥር እንደገና ሊያንረው ይችላል። ዩናይትድ ስቴትስ እና ኢራን የገጠሙት ጦርነት ከፋርስ ባህረ ሰላጤና ከሆርሙዝ ወሽመጥ አልፎ የባብኤል መንደብን መስበርም አዘግቶታል። የተባበሩት መንግስታት ድርጅት ዋና ጸሐፊ ተፋላሚዎች የሲቪል ተቋማትን እንዳይመቱ ተማጽነዋል። የአሜሪካ ፕሬዚደንት ግን የኢራንን ድልድዮችና የነዳጅ ተቋማት ለማውደም እየዛቱ ነው። ዜናው በዝርዝርም። የኢትዮጵያ የፌዴራል ፖሊስ 17 አባላት ያሉት በቢሊዮን የሚቆጠር ብር የሚያንቀሳቅስ የሰዎች አዘዋዋሪዎች መረብን መበጣጠሱን አስታወቀ። የፌዴራል ፖሊስ ትናንት በፌስቡክ ገጹ ባሰራጨው ዘገባ አደገኛ የሰዎች አዘዋዋሪዎች ባላቸው 17 ተጠርጣሪዎች ላይ ያደረገውን ምርመራ አጠናቆ ክስ እንዲመሰረትባቸው መዝገቡን ለፍትህ ሚኒስቴር አስረክቧል። ፖሊስ እንዳለው መሐመድ ጣሂር አደን ወርድ የተባሉ ግለሰብ የሚመሯቸው ተጠርጣሪዎች ሰዎችን በምስራቅ ኢትዮጵያ በኩል ወደ ጅቡቲ፣ ከዚያም በየመን ወደ ሳውዲ አረቢያ ሲያሻግሩ ነበረ። ፖሊስ አደገኛና የተደራጁ ወንጀለኞች ያላቸው ተጠርጣሪዎች ወደ ውጭ ከሚልኳቸው ሰዎች ከአንድ ቢሊዮን ብር በላይ ተቀብለዋል። በዘገባው መሰረት የኢትዮጵያ የፌዴራል ፖሊስ ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች ጋር በመተባበር ባደረገው ክትትል ተጠርጣሪዎቹ ከ40 ሺህ በላይ ሰዎች በሕገ ወጥ መንገድ ማዘዋወራቸውን፣ ከስደተኞቹ መካከል ከ60 የሚበልጡት መሞታቸውንና በርካታ ሴቶች መደፈራቸውን አረጋግጧል። ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ የቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ያልቻሉ ተጎጂዎችን እየደበደቡና እያሰቃዩ ቪዲዮ በመቅረጽ በቤተሰቦች ላይ የስነ ልቦና ጫና ሲፈጥሩ እንደነበርም ፖሊስ አስታውቋል። አስታውቋል። ተጎጆቹ የተዘዋወሩበት የሞቱ የተደፈሩና የተሰቃዩበትንም ሆነ ተጠርጣሪዎቹ 1 ቢሊዮን ብሩን የተቀበሉበትን ጊዜና ስፍራ ግን የፖሊስ ዘገባ አልጠቀሰም። የኢትዮጵያ መገናኛ ብዙሃን ባለስልጣን JFM 106.7 የተባለውን ራዲዮ ጣቢያ ለ6 ወራት አገደ። ባለስልጣኑ ዛሬ በማህበራዊ መገናኛ ዘዴዎች እንዳስታወቀው በባለስልጣኑ ባደረገው የይዘት ክትትልና የአካል ምርመራ ወይም የኢንስፔክሽን ምርመራ ራዲዮ ጣቢያው 6 ጥፋቶችን መፈጸሙን ጠቅሷል። በዚህ ምክንያት JFM 106.7 በፈቃድ ውሉ የተዘረዘሩ ዴታዎችን ሙሉ በሙሉ ገቢራዊ እስኪያደርግ ድረስ ከረቡ 51 2018 ጀምሮ ለ6 ወራት ከስርጭት ሙሉ በሙሉ መታገዱን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። ራዲዮ ጣቢያው ስለውሳኔው ያለው ነገር ስለመኖር አለመኖሩ እስካሁን የደረሰን ዘገባ የለም። በዓለም ላይ በረሃብና በምግብ እጥረት የሚሰቃየው ህዝብ ቁጥር አምና ለ3ኛ ተከታታይ ዓመት መቀነሱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት 5 ቅርንጫፍ ድርጅቶች በጋራ እንዳስታወቁት በግሪጎሪያኑ አቆጣጠር 2025 በመላው ዓለም ለረሃብ የተጋለጠው ህዝብ ቁጥር 645 ሚሊዮን ወይም ከዓለም ህዝብ 7.8 ከመቶ ነው። በዘገባው መሰረት በግሪጎሪያኑ 2024 የረሃብተኛው ቁጥር ከዓለም ህዝብ 8.1 በ2022 ደግሞ 8.6 ከመቶ ነበረ። ድርጅቶቹ እንደሚሉት አምና የተራበው ህዝብ ቁጥር ከአቻምናው የቀነሰው በትንሹ ቁጥር ቢሆንም የረሃብተኛው ቁጥር ለ3 ተከታታይ ዓመታት ማሽቆልቆሉ ተስፋ ሰጪ ነው። ይሁንና የአየር ንብረት መዛባትና የንግድ መዳከም ተስፋውን እንዳያጨናጉለው ያሰጋል ብለዋል። ድርጅቶቹ አክለው እንዳሉት ህንድ የእርሻ ምርቷን ማሳደጓና በችግረኞች ላይ ያነጣጠረ የእርዳታ አቅርቦትን ስልት ገቢር ማድረጓ እስያ ውስጥ የረሃብተኛው ቁጥር በእጅጉ እንዲቀንስ ቀዳሚ ምክንያት ሆኗል። በየዓመቱ በርካታ ህዝብ ከሚራብባቸው የአፍሪቃ ሀገራት መካከል ኢትዮጵያም፣ ታንዛኒያ፣ ዚምባብዌ፣ ሴኔጋልና ዛምቢያም የለውጥ ምልክት አሳይተዋል። እንደ ዘገባው ይህ ዶች ቬለ ነው። ማኒላ ፊሊፒንስ ውስጥ የተያዘው የደቡብ ምስራቅ እስያ ሀገራት ማህበር የውጭ ጉዳይ ሚኒስትሮች ስብሰባ ወደ ዓለም አቀፍ የዲፕሎማሲ መድረክነት ተቀይሯል። ለወትሮው የ11 አባል ሀገራት ውጭ ጉዳይ ሚኒስትሮች የሚመክሩበት ስብሰባ ሰሞኑን ከነባር አባላትና ከመደበኛው ስብሰባ ይልቅ የጎንዮሹ ውይይትና ድርድር ተጠናክሮበታል። ዩናይትድ ስቴትስ፣ የቻይና፣ የሩሲያ፣ የህንድ፣ የሌሎች ሀገራት ውጭ ጉዳይ ሚኒስትሮችና ሌሎች ዲፕሎማቶች አንዳቸው ከሌላቸው ጋር እየተነጋገሩ ለየራሳቸው ፍላጎትና ዓላማ ፍጻሜ ድጋፍ ለማሰባሰብ ስብሰባውን እየተጠቀሙበትም ነው ተብሏል። የአብዛኞቹ ሀገራት ሚኒስትሮችና ዲፕሎማቶች ግን ዩናይትድ ስቴትስና ኢራን አዲስ የገጠሙት ውጊያ እንዲቆም ተማጽነዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተጠበቀው ኢራንን ወንጅለዋል። ይሁንና አስተዳደራቸው ከኢራን ጋር መስማማት እንደሚፈልግ አስታውቀዋል።
3: እዚህ ያለው ሁሉ ይገባዋል። ዩናይትድ ስቴትስ መስማማት ትፈልጋለች። ከኢራን ጋር መስማማት እንፈቅዳለን። የኒውክሌር ጦር መሳሪያ የማይኖራቸውና የሚያቆሙ ከሆነ መስማማት እንፈልጋለን። ኢራኖች ከእንግዲህ አሸባሪዎችን አንደግፍም የሚሉ ከሆነ መስማማት እንፈልጋለን። አሸባሪዎችን መደገፋችንን እናቆማለን። የኒውክሌር ጦር መሳሪያ መታጠቅ አንፈልግም የሚሉ ከሆነ መስማማት እንፈልጋለን።
2: ሩቢዮ ማኒላ ውስጥ ከቻይና፣ ከህንድ፣ ከፊሊፒንስና ከሌሎች ሀገራት አቻዎቻቸው ጋር ተነጋግረዋል። ነገ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ለመነጋገር ቀጠሮ አላቸው። የቻይናና የህንድ፣ የሩሲያና የቻይና ባለስልጣናትም መወያየታቸው ተዘግቧል። ዩናይትድ ስቴትስና እስራኤል ባለፈው የካቲት ኢራን ላይ የከፈቱት ጦርነት መዘዝ የዓለምን ሰላም እያደፈረሰ የንግድ እንቅስቃሴውን ደግሞ እያሽመደመደው ነው። ዩናይትድ ስቴትስና ኢራን የተፈራረሙት የመግባቢያ ስምምነት በአጭር ጊዜ ፈርሶ ሁለቱ ሀገራት ዳግም የገጠሙት ውጊያ ደግሞ የፋርስ ባህረ ሰላጤን እያነደደ የሆርሙዝ ወሽመጥን ዘግቶ ወደ ባብ ኤል መንደብ ተሸጋግሯል። በኢራን ይደገፋሉ የሚባሉት የየመን ሁቲዎች ከና ወደ ሳውዲ አረቢያ የሚቀዝፉ መርከቦች የቀይ ባህሩን የባብ ኤልመንደቦች መጥን እንዳልፉ ዘግተዋል። ዛሬ ከሳውዲ አረቢያ ወደቦች ተነስተው ወሽመጡን ለማቋረጥ ይቀዝፉ የነበሩ ቢያንስ 4 መርከቦች አቅጣጫቸውን ለመቀየር ተገደዋል። ሌሎች መርከቦች ደግሞ በያሉበት እንደቆሙ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የተስፋፋና የከፋ የመጣው የዩናይትድ ስቴትስና የኢራን ጦርነት እጅግ እንዳሳሰባቸው አስታውቀዋል። ጉቴሬሽ ትናንት በቃል አቀባያቸው በኩል እንዳስታወቁት በተለይ በሰላማዊ ተቋማት ላይ የሚፈጸመው ድብደባ ሲበዛም አሳሳቢ ነው።
4: placing pressure on trade systems
3: ጦርነቱ በቀጥታ በነካቸውና በሌሎችም ሀገራትም የንግድ ስርዓትን አዛብቷል። የሰባዊ እርዳታ አቅርቦት ላይ ጫና ፈጥሯል። በመጓጓዣ በነዳጅ ዋጋና በመሰረታዊ ሸቀጦች ላይ ተጽዕኖ አሳድሯል። ዋና ጸሐፊው በተለይ በመገንባት ላይ ባለው የኒውክሌር ተቋምና በውሃ ማጣሪያ ላይ የደረሰውን ጥቃት ጨምሮ በኢራን የሲቪል ተቋማት የደረሰውን ድብደባ፣ በኩዌት የኃይል ማመንጫና የውሃ ማጣሪያ ላይ የተፈጸመው ጥቃት እጅግ አሳስቧቸዋል።
2: የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ጦራቸው የኢራንን ድልድዮችና የኃይል ማመንጫዎችን እንደሚደበድብ እየፎከሩ ነው። ዛሬ ትራምፕ በማህበራዊ መገናኛ ዘዴ ዛሬ ባሰራጩት መልእክት እንዳሉት ኢራን መርከቦችን ካጠቃች ዩናይትድ ስቴትስ የኢራንን የሲቪል ተቋማትን መደብደቧን ትቀጥላለች። በዓለም ሕግ መሰረት ሰላማዊ ሰዎችንና ተቋማትን ሆን ብሎ መደብደብ ከጦር ወንጀል የሚያስቆጥር ነው። ፕሬዚደንት ዶናልድ ትራምፕ ግን ከዚህ ቀደምም መላውን የኢራንን የብዙ ሺህ ዘመናት ስልጣኔ ለማጥፋት ሲፎክሩ ነበር። ይህ ዶች ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢትዮጵያ የፌዴራል ፖሊስ አደገኛ የሰው አዘዋዋሪ ወንጀለኛ ያለውን 17 አባላት ያሉት መረብን መበጣጠሱን አስታወቀ። ፖሊስ እንደሚለው ከ40 ሺህ በላይ ሰዎችን ወደ አረብ ሀገራት ያዘዋወሩና በቢሊዮን የሚቆጠር ብር የሰበሰበውን ቡድን አባላትን መርምሮ መዝገቡን ለፍትህ ሚኒስቴር አስረክቧል። የዓለም የረሃብተኞች ቁጥር አምና ለሶስተኛ ተከታታይ ዓመታት መቀነሱን የተባበሩት መንግስታት ድርጅት አስታወቀ። 5 የዓለም አቀፉ ድርጅት ቅርንጫፍ ተቋማት በጋራ እንዳስታወቁት የረሃብተኛው ቁጥር ቢቀንስም የአየር ንብረት መዛባትና የንግድ መደናቀፍ የረሃብተኛውን ቁጥር እንደገና ሊያነረው ይችላል። ዩናይትድ ስቴትስና ኢራን የገጠሙት ጦርነት ከፋርስ ባህረ ሰላጤና ከሆርሙዝ ወሽመጥ አካባቢ አልፎ የባብ ኤልመንደብን መስመርን ማዘግቶታል። የተባበሩት መንግስታት ድርጅት ዋና

0: ራዳሪ መልስ ደብረ ብርሃን የሚገኙ ተፈናቃዮች ሮሮ በትግራይ የሰላሙ ተስፋ ተሟጦ ይሆን በሚሉ ርዕሶች የተቀናበሩ ዘገባዎች ይቀርባሉ። ወደ መጀመሪያው ስናልፍ የሀገር ውስጥ ተቋማት ባቀረቡት ጥያቄ መሰረት ከ50 በላይ ገለልተኛ የተባሉ ታዛቢዎች የሀገራዊ ምክክር ጉባኤውን ሂደት እየታዘቡ ነው ተብሏል። ታዛቢዎች ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ናቸው። በመከከር ጉባኤው ሲሳተፉ የአዲስ አበባው ዘጋቢያችን ያገኛቸው አንድ የዘርፉ ባለሙያ ከሂደቱ በጎ ውጤት ይጠብቃሉ። በአንጻሩ ቅድመ ጉባኤው ላይ የጠየቅነው ጥያቄ ምላሽ አላገኘም ያሉ አንድ የሲቪል ድርጅት መሪ በጉባኤው እንዳልተጋበዙ ለዶቼ ቬለ ተናግረዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በፊናው ጉባኤው ለኢትዮጵያ ዘላቂ ሰላምና የዲሞክራሲ ግንባታ አወንታዊ ውጤት እንደሚኖረው ገልጿል። ሶሎሞን ሙጬ ከአዲስ አበባ ዝርዝር ዘገባ አዘጋጅቷል።
1: የተለያዩ የሀገር ውስጥ ተቋማት የሀገራዊ ምክክር ሂደት ጉባኤን ለመታዘብ ለኮሚሽኑ አቀረቡት በተባለ ጥያቄ መሰረት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከልዩ ልዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ኮሚሽን እንዲሁም ከኢትዮጵያ ሰብአዊ መብቶች ጉባኤ የተውጣጡ የተባሉ ከ50 በላይ ገለልተኛ ታዛቢዎች ሂደቱን በየዕለቱ እየታዘቡ ይገኛል ተብሏል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እንዳለው ይህ ጉባኤ ለኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና ዲሞክራሲ ግንባታ በጎ ውጤት የሚኖረው ነው። የምክር ቤቱ ፕሬዚዳንት አቶ አህመድ ሁሴን ምክክሩ የጋራ መፍትሄ መፈለጊያ መድረክ መሆኑን ሰሞኑን በሰጡት መግለጫ ጠቅሰዋል። የስራ ኃላፊው ጉባኤው በተጀመረበት ዕለትም አሳታፊና ተአማኒ የሀገራዊ ምክክር ሂደት እንዲኖር ምክር ቤቱ ድጋፍ ማድረጉን እንደሚቀጥል ጠቅሰው ነበር።
2: ሀገራችን በዚህ ወቅት ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ነች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በምክክርና በመግባባት ለመፍታት ጠቃሚ መድረክ ነውና እንደ ትልቅ መልካም እድል ቆጥረ ነው ልንጠቀምበት ይገባል።
1: ኢትዮጵያ ውስጥ በሲቪል ማህበረሰብ ስራ ዘርፍ የጎላ ተሳትፎ የነበራቸውና አሁን ከሀገር ውጭ የሚኖሩት አቶ ያሬድ ኃይለማርያም ብሔራዊ ምክክር ጨዋነትን፣ ሰላም ወዳድነትን፣ ይቅር የመባባል መንፈስን፣ ተጠያቂነትን፣ ቅን ልቦናና ከስልጣን በላይ ሀገርን የሚያስቀድም መሪና ፖለቲከኞችን ይፈልጋል የሚል ሀሳብ አጋርተዋል። በሂደቱ ላይ በሰጡት ትችትም እውነተኛ የህዝብ ተወካዮች በግፍ የታሰሩ ያሏቸው የፖለቲካ እስረኞች እንዲፈቱና የውይይቱ አካል እንዲሆኑ ከሂደቱ ራሳቸውን ያገለሉ የፖለቲካ ፓርቲዎች ጥያቄያቸው እንዲመለስና በሂደቱ እንዲሳተፉ፣ በትጥቅ ትግል ውስጥ ያሉ ኃይሎች ወደ ተኩስ አቁም ስምምነት መጥተው የሂደቱ ተሳታፊ እንዲሆኑ እውነተኛ ጥሪ እንዲደረግ መጠየቅ ይገባቸው ነበር ብለዋል። ከጉባኤው መጀመር በፊት ልዩ ልዩ ጥያቄዎችን አቅርበው ምላሽ እንዳላገኙና አሁንም በጉባኤው እንዳልተጋበዙ የነገሩን የቪዥን ኢትዮጵያ ኮንግረስ ስራ አስኪያጅ አቶ ታደለ ደርሰህም ተመሳሳይ ሀሳብ አንስተዋል።
3: ብሔራዊ መግባባት ተባለ። ለምንድን ነው ከሚመለከታቸው አካላት ጋር የማትነጋገሩ? ለምሳሌ ያህል በፋኖና በኢትዮጵያ መንግስት መካከል ለምን ውይይት የማይደረገው? በህወሓትና በኢትዮጵያ መንግስት መካከል ለምን ውይይት አይደረግም? በኦሮሚያ ነጻ አውጪ ድርጅትና በኢትዮጵያ መንግስት መካከል ውይይት ለምን አይደረግም? ያንን ስታደርጉን የኢትዮጵያ ችግር ሊፈታ የሚችለው በዚህ ላይ ሳይነጋገር ሌላ ቦታ ላይ መነጋገር ችግሩን በዚህ ሁኔታ መፍታት ነው።
1: የመወያያ አጀንዳዎች ላይ ያልተካተቱ ያሏቸው ጉዳዮች አሁንም ጥያቄ እንዲያነሱ ማድረጉንም ጠቅሰዋል።
3: የኢትዮጵያ ችግር አንዱ የኑሮ ውድነት ነው። ሁለተኛው ደግሞ የሰላም እጦት ነው። ላስ ደግሞ መነጋገር የሚገባቸው ጉዳዮች አንዱ ቅድሚያ መሰጣቸው ያ አለመዳሰሱ እንዳንድ ሴት ማለኔም ጥያቄ ነው።
1: በጉባኤው ላይ ሲቪል ድርጅቶችን ወክለው የተገኙ አንድ ተሳታፊ የሰላም የህግ የበላይነት መንፈስ ጉዳዮች ዋና ዋና መፍትሄ የሚፈልጉና ያንንም የሚጠብቁት ውጤት እንደሆነ ገልጸዋል።
4: መሰረታዊ በሆኑት በሀገራዊ ጉዳዮች ላይ እዚህ የተገኘ አካል ተመካክሮ ተግባብቶ የተሻለ ሀሳብ አስቀምጦ ለቀጣይ ትውልድ የሚሆን ነገር መሰረት የሚጥል ይመስለኛል።
1: የኢትዮጵያ ሀገራዊ ምክክር ጉባኤ የዛሬ ሳምንት ረቡዕ በይፋ የተጀመረ ሲሆን በመደበኛነት የንዑስ ቡድኖች ውይይት የተጀመረው ከሁለት ቀናት በፊት ሰኞ ዕለት መሆኑን ኮሚሽኑ በዕለቱ ገልጧል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
0: ኢትዮጵያ የህዳሴ ግድብን በተናጠል ማስተዳደር ጀምራለች ያሉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ እርምጃው የጋራ የሆኑ የውሃ ሀብቶች ከሚመሩባቸው የህግ ማዕቀፎች ጋራ የሚሄድ አይደለም ብለዋል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ

0: ሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ አርሳኖ ግን በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀጠለችው ራስዋ ግብጽ ናት በማለት ተናግረዋል። ግብጽ በኢትዮጵያ ያለውን ግድብ ልክ በሀገሯ እንዳለ ግድብ ማስተዳደር ትፈልጋለች በማለትም ተችተዋል። እስክንድር ፍሬው።
1: የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ለአረቢያ ሰጡት የተባለው አስተያየት ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ኢትዮጵያን የወነጀሉበት ነው። ሚኒስትሩ ካነሷቸው ነጥቦች አንዱ የግድቡን የደህንነት ደረጃ የተመለከተ ነው። ግብጽና ሱዳን የግድቡን የደህንነት ደረጃ ወይም አካባቢያዊ ተጽዕኖ በተመለከተ የደረሳቸው የጥናት ውጤት የለም ብለዋል። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ አርሳኖ ግን የግብጽ አስተያየት የተለመደና በመረጃ ላይ ያልተመሰረተ መሆኑን ይናገራሉ።
2: ግድቡ በዓለም አቀፍ ደረጃ ባሉት ስታንዳርዶች በጥንቃቄ ዲዛይን ሆኖ በጥንቃቄ የተገነባ በሶስተኛ ወገኖችም ግብጽ፣ ሱዳንና ኢትዮጵያ ባቋቋሟቸው ኢንተርናሽናል ፓነል ኦፍ ኤክስፐርቶች በሚባሉት ሁሉ የተመዘነ እና በትክክል ሲሰራ የነበረ ግድብ ነው።
1: መጋቢት 24 ቀን 2003 ዓ.ም ተመረጠ ግንባታው የተጀመረውና በጳጉሜ 4 ቀን 2017 ዓ.ም ተመረጠ በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ወደ ስራ መግባቱና ኃይል ማመንጨት መጀመሩ ይታወቃል። የግብጽ የውጭ ጉዳይ ሚኒስትር ታዲያ ከግድቡ አስተዳደር አንጻርም ጥያቄ አንስተዋል። ኢትዮጵያ በቅርቡ ግድቡን በተናጠል ማስተዳደር ጀምራለች አሉት ሚኒስትሩ። እነዚህ ርምጃዎች የጋራ የሆኑ የውሃ ሀብቶች ከሚመሩባቸው የህግ ማዕቀፎች ጋር የሚሄዱ አይደሉም ብለዋል። በዚህ አስተያየት ላይ ምላሽ የሰጡት የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ አርሳኖ ግን በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀጠለችው ግብጽ ራሷ መሆኗን ተናግረዋል። ለዚህ በማሳያነት የጠቀሱት ደግሞ በአብዛኛዎቹ የተፋሰሱ ሀገራት የተፈረመውንና ጥቅምት 3 ቀን 2017 ዓ.ም ተግባራዊ መሆን የጀመረውን የናይል ተፋሰስ ሀገራት የትብብርና አጠቃቀም ማዕቀፍ ስምምነት ነው። ግብጽ ስምምነቱን አለመፈረሟን ያስታወሱት ፕሮፌሰር ያቆብ በጋራ ለመጠቀምና ለመስራት ዝግጁ አይደለችም በማለት ወቅሰዋል።
2: የትብብር ማዕቀፍ ስምምነቱን ሱዳንንም ወደ ጎን ከጎኑ አርጋ ፍርማውንም አላኖረችም። ሌሎች አገሮች በሙሉ ሲያጸድቁት እሱንም ዞር ብላ አላየችውም። እንግዲህ የጋራ ሀብትን በጋራ ማስተዳደር የሚባለው እንዲህ አይነት ስምምነቶች በድርድር ለተመስርተው ለሁሉም በሚበጅ መንገድ የሁሉንም መብት በሚጠብቅ መንገድ መስማማትና መፈራረም ነው። ይህ ነው እንግዲህ በዓለም ላይ የሚታወቅ የጋራ የውሃ ሀብት ማስተዳደሪያ ስምምነት የሚባለው። ይህንን ግብጽ እስካሁን ድረስ አሻፈረኝ ብላ አልተቀበለችም።
1: ፕሮፌሰር ያቆብ በዚሁ ምላሻቸው በኢትዮጵያም ያለውን ግድብ ልክ በሀገሯ እንዳለው ግድብ ማስተዳደር ትፈልጋለች በማለትም ግብጽን ተችተዋል። የግብጽ የውጭ ጉዳይ ሚኒስትር ግድቡ በሱዳን ላይ ተጽዕኖ እያሳደረ ነው ማለታቸውም ተዘግቧል። በኢትዮጵያ እየተወሰዱ ያሉ የተናጠል እርምጃዎችም በታችኛው ተፋሰስ ሀገራት በተለይም በሱዳን ላይ ተጽዕኖ አሳድረዋል በማለት ነው የገለጹት። ኢትዮጵያ የመልማት መብት እንዳላት የጠቀሱት ሚኒስትሩ የግብጽና የሱዳንን የውሃ መብት ማክበር እንደሚገባም አመልክተዋል። ፕሮፌሰር ያቆብ ግን ግድቡ ተጽዕኖ አሳድሯል የሚለው አስተያየት የተሳሳተ መሆኑን ይናገራሉ።
2: በሌሎች በሶስተኛ ወገኖች የተገለጸ ነገር የታየ ነገር የለም። በኢትዮጵያም በኩል በጥብቅ በሚደረገው ክትትል ሱዳን ላይም ሆነ ግብጽ ላይ ተጽዕኖ ያሳደረበት ሁኔታ እስካሁን ድረስ ያለ አይመስለኝም።
1: ግብጽ፣ ኢትዮጵያና ሱዳን ለበርካታ ዓመታት በአባይ ጉዳይ እየተደራደሩ ቢቆዩም ከስምምነት ላይ ግን ሊደርሱ አልቻሉም። ግብጽ ቀደም ሲል ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃዎች የዓለም አቀፍ ሕግን እንዲሁም በአውሮፓውያኑ 2015 በግብጽ በኢትዮጵያና በሱዳን መካከል የተደረሰውን የመርሆች መግለጫ ስምምነት የጣሰ ነው ስትል መክሰሷ ይታወሳል። የግብጽ ፍላጎት በጋራ መጠቀም ሳይሆን በቅኝ አገዛዝ ዘመን የተፈረሙና የተፋሰሱን ሌሎች ሀገራት የሚያገሉ ስምምነቶችን መተግበር መሆኑን የሚገልጹ ኢትዮጵያውያን የዘርፉ ባለሙያዎች ግን የካይሮን አካሄድ ይተቻሉ። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
0: አድማጮች የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። ቀጣዩ ዘገባችን ወደ ደብረ ብርሃን ይወስደናል። በአማራ ክልል ደብረ ብርሃን ከተማ በመጠለያ ጣቢያዎች የሚኖሩ ከ20,000 በላይ የተፈናቀሉ ዜጎች ይገኛሉ። ተፈናቃዮቹም ላለፉት 2 ወራት ይቀርብላቸው የነበረ የምግብ እርዳታ ሙሉ በሙሉ በመቋረጡ ለከፍተኛ ረሃብና እንግልት መጋለጣቸውን ገልጸዋል። ኢሳያስ ገላው ዝርዝሩን ልኮልናል።
3: በአማራ ክልል ደብረ ብርሃን ከተማ ቻይና ወንሽትና ባቄሎ በተባሉ 3 የመጠለያ ጣቢያዎች ከ20 ሺህ በላይ ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ተፈናቃዮች ይገኛሉ። በመጠለያ ጣቢያዎቹ ባለፉት 6 ዓመታት በመንግስትና በሌሎች ረድኤት ተቋማት ምግብ እየቀረበላቸው መኖራቸውን የሚናገሩ ተፈናቃዮቹ አሁን ላይ ወራዊ የምግብ አቅርቦቱ ከተቋረጠ 2 ወር እንዳለፈውና ለረሃብ መጋለጣቸውን የቻይና ካምፕ ኗሪ የሆኑት ወይዘሮ አየለች ገብረስላሴ ይናገራሉ።
4: አምፒው የኖርን ነው እንደማንኛውም ሰው መቼም እንደ ሰው ሳይሆን እንደውሬ እንዳራዊት ልበለው ምን በለው የለ ምን ተጣው የለ መጠለያ የለ ምን ተኛበት የለ ምን ለብሰው የለ ይሄው የመንግስት ድጋፍ እንኳን 3ኛ ወሩ ሊይዝ ነው በቃ 2 ወር ጨርሷል።
3: ሌላው ለዶቼ ቬለ አስተያየታቸውን የሰጡት የወይንሸት መጠለያ ካምፕ ኗሪ አቶ መካሽመር ለ2 ወር ከ10 ቀናት ምንም አይነት ምግብ እንዳልቀረበላቸው ይገልጻሉ።
5: ቀኑም ለስም ጨለማ ነው ለኛ ምንዚም ለስም ቀኑም ጨለማ ነው መቼ እንደሚነጋ ብቻ ፈጣሪ ብቻ ነው የሚያውቀው። ዝናቡ 24 ሰዓት ነው የሚዘንብብን ያው ሸራሊ ነው ቤቱ ከተሰራ 8 አመቱ ነው ፈሳሹ ከታች ራሻው ራቡም ደሞ እንደምታዩት በሸም እንደማንም ብርዱ ይቻል ነበር ግን ራብ አይቻልም። ታናችን በጣም እየጎዳን ያለው 2 ወር ከ10 ቀን ምናምን ሆኗል አሁን የወሬሽ ከተቀበልን ማለት።
3: የወይንሸት ካምፕ የተፈናቃዮች አስተባባሪ የሆኑት ወይዘሮ ትግስት በዚህም አሁን በመጠለያ ካምፕ ባለው ችግር የተነሳ ተፈናቃዮች መቸገራቸውን ነው የሚናገሩት።
6: በጣም ሰው ተቸግሮ ነው የሚኖረው ያለቅሳል ልጆቼ ተራቡብኝ ይላል። ከዛ ከወለጋ ከጦር ወጥቼ እዚህ ጋር ልጆቼ በራብ ሊሞቱ ነው ለምናችሁም ከአንዳንዱ ካለ ስጡን ይላሉ። ስለዚህ በጣም ከባድ ነው። አሁን ደግሞ የሚሰጠው ያው ሬሽንም መጣ ቢያንስ ወሩን ጠብቆ ቢመጣ የተወሰነ እንትን ሊያራዝም ይችላል። ግን አሁን 3 ወር 4 ወር እየቆየ የሚመጣው ሬሽን ምንም ለሰው እንትን ሊደርስ አይችልም። የሰው ልጅ ደግሞ ካልበላ መኖር አይችልም አይደል? ህጻናት ይራባሉ፣ ሲርባቸው ድካም ነው፣ መታመም ይመጣል።
3: አሁን ላይ በመንግስት ይቀርብ የነበረ ድጋፍ በመቋረጡ ብቻም ሳይሆን ከዚህ ቀደም በተለያዩ መጠለያ ጣቢያዎች የምግብ ድጋፍ ሲያደርጉ የነበሩ መንግስታዊ ያልሆኑ የረድኤት ተቋማቶች ስራ ማቆም ሌላው ችግር መሆኑን ነው አቶ ኢብራሂም መሐመድ የሚገልጹት።
7: ግብአቱ ከመጠራቱ ከ2 ወር በላይ ሆኖታል። በራብ ላይ ነው ያለው፣ ህጻናትም እየተጎዳ ነው ያለው። ይሄ በጣም በችግር ላይ ነው። ኤንጂዎችም አብዛኛውን የሉም። እስከዛሬ አብዛኛውን የሚይዙን ኤንጂዎች ነበሩ። 10 ኪሎ ግራም ሲሰጡ፣ 5 ኪሎ ግራም ሲሰጡ፣ በቃ ባለው ነገር የተሰጠውን እየተከፋፈለም ነበር የሚበላው ሰው። አሁን ግን ያ ሲቆም ያው ራቡ በጣም እየጎዳ ነው ህዝቡን ያለው።
3: ጊዜው የክረምት ወቅት ከመሆኑ የተነሳም ቅዝቃዜውና የምግብ እጥረቱ ተጨማሪ ችግር ሆኗል ይላሉ ወይዘሮ አየለችን።
4: አሁን ስንት አካል ጉዳተኛ አለ፣ አይነ ስውሮች እግራቸው የተቆረጡ ሰርተው የማይበሉ ስንት አካል ጉዳተኛ አለ። ቤተሰብ የሆነ የልጆች እናት የሆነ ስንት ቤተሰብ አለ። ልናልቅ ነው። እንደኛ ራብ፣ ብርዱ፣ ከላይ ዝናብ ከውስጥ ዝናብ ነው። ምን የኛ ነገር በጣም የሚያሰቃይ ነው። ያሳዝናል፣ ብታውት በጣም ያሳዝናል፣ የሚያስለቅስ ነው።
3: የሰሜን ሸዋ ዞን አደጋ ስጋትና ስራ አመራር ኮሚሽን ጽህፈት ቤትም በካምፕ ለሚገኙ ተፈናቃዮች ድጋፍ የማቅረብ ኃላፊነቱ የእርሱ አለመሆኑን ሲገልጽ፣ የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር ሰርክ አዲስ አታለ ግን የምግብ ድጋፉ የሚቀርበው በፌዴራል መሆኑን ገልጸው መቆራረጡ ካለ የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ጋር እንነጋገራለን ብለዋል።
8: ፌዴራል ጋር እንነጋገራለን። በቅርቡ ራሱ ከፌዴራል የተለያዩ ምግብና ምግብ ነክ ጉዳዮችን ልከናል። ግን በተሟላ መንገድ የታወቀውንና ሁል ጊዜ የሚቀርብላቸው ነገር አልቀርቦ ከሆነ ተክላርግና እንዲቀርብላቸው ይደረግ።
3: በደብረ ብርሃን ከተማ በካምፕና ከካምፕ ውጭ ከ30 ሺህ በላይ ከተለያዩ ቦታ የተፈናቀሉ የሀገር ውስጥ ተፈናቃዮች ይገኛሉ። ለዶቼ ቬለ ዘገባ ኢሳያስ ገላው።
0: አድማጮች አሁን የመጨረሻው ዘገባችን ላይ ደርሰናል። በትግራይ ክልል ያለው ውጥረት ወደ ጦርነት የማምራቱ ስጋት አሁን ከምንጊዜውም በላይ እየጎላ መምጣቱ እየተገለጸ ነው። ባለም አቀፉ ማህበረሰብ ጫናም ቢሆን ጦርነትን በማስቀረት ተፋላሚዎችን ወደ ጠረጴዛ ዙሪያ ማምጣት ግን ሊደርስ የሚችለውን የማይገመት ቀውስ በሰሜን ኢትዮጵያ ዳግም እንዳይታይ ማድረግ ብቸኛው ተስፋ መሆኑ እየተነገረ ነው። ስዩም ጌቱ።
9: ያለ ምርጫ ቦርዱ የፓርቲነት ዕውቅናና ያለ የፌዴራል መንግስቱ አውንታ አሁን ላይ ትግራይ ክልልን በማስተዳደር ላይ የሚገኘውና ከኢትዮጵያ ፌዴራል መንግስት ጋር እሰጥ አገባ ውስጥ የገባው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰሞኑ ህዝባዊ ፎረም ብሎ በክልሉ በአካሄደው ውይይት ለተፈጠሩ አለመግባባቶች ሰላማዊ መፍትሄ የመፈለግ ድሉ እየጠበበ መምጣቱን አስተጋብቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እሁድ በመቀሌ በመሩት ስብሰባ ከብልጽግና ፓርቲ ጋር ለሰላም የመቀመጥ እድሉ አይኖርም በማለት ከኢትዮጵያ መንግስት ገዢ ፓርቲ ወይም ከፌደራሉ መንግስት ጋር ወደ ጦርነት የመግባት እድሉ ሰፊ መሆኑን ገልጸዋል። ደብረጽዮን በሰላማዊ መንገድ ሉዓላዊነታችንን ማረጋገጥ አንችልም በማለትም ወደ ጦርነት የመግባቱ ነገር እየተቃረበ መምጣቱን የገለጹበት አስተያየት መስጠታቸውም ነው የተሰማው። በትግራይ ክልል የምስተጋባውን የፖለቲካ ውጥረቶች በቅርበት በመከታተል የሚታወቁት የፖለቲካ ተንታኛ ተዋወት ልጅ አለም ለዶይቼ ቬለ በሰጡት አስተያየት ከአሁናዊ የክልሉ ፖለቲካዊ ሁናቴ ያስተዋሉትን እንዲያጋርተዋል።
10: በሰላም ድርድሩ ተስፋ የመቁረጥ አይነት ሁኔታ ያለ ይመስላል። ደግሞም ይሄ አንድነታችን ሸብሸብ አድርገን መደራጀት አለብን፣ ለሁሉም ነገር ለመከላከሉም መደራጀት አለብን የሚል መልእክት ያለው ይመስላል። መግለጫዎቹም ሲናገሩ ባለስልጣኖችም እንደዚህ አይነት ይዘት ያለው ነው ማለት ነው። ምንድን ነው ይሄ አንድነት የማሰባሰቡ? ትንሽ ትግራይ ላይ ተበታትነዋል። ይሄ ከህወሓት አመራርነት መከፈል ጊዜ ጀምሮ አቅሙ ተበታትነዋል፣ ኃይሉ ተበታትነዋል ተብሎ ስለሚታሰብ ይሄንን ለማሰባሰብ ይመስለኛል።
9: ባሳለፍነው ቅዳሜ ሐምሌ 11 ቀን 2018 ዓ.ም የቀድሞ የክልሉ ባለስልጣናት ጭምር በሰፊው በተሳተፉበት አዲስ አበባ ውስጥ በተጠራው ሰላማዊ ሰልፍ አሁን ያለው የትግራይ ክልል አስተዳደር ላይ ክፉኛ ተቃውሞና ነቀፋ ቀርቦበታል። አስተያየታቸውን ለዶይቼ ቬለ የሰጡ የሰልፉ አስተባባሪዎች ክልሉን ያለ ፌደራል መንግስት እውቅና እያስተዳደረ የሚገኘውን ህወሓት ወጣቶችን ለአስገዳጅ ጦርነት እየመለመለ ነው በሚልም ከሰውታል። እንዲህ ያለ ውጥረት አለመረጋጋቱ በበዛበት በትግራይ ክልል አሁን ላይ በክልሉ ውስጥ የሚኖረው ማህበረሰብ ከፍተኛ የሆነ ስጋት ውስጥ መሆኑን የህግ ባለሙያና የፖለቲካ ተንታኙ አቶ አወት ይናገራሉ።
10: ማህበረሰቡ ጋር ያለ ሁኔታ ያው እንግዲህ ስጋት ነው፣ ይሄ ግልጽ ነው። ትግራይ ውስጥ ያለ በጣም ስጋት ነው። በጣም አስጨናቂ የሆነ ሁኔታ ነው ያለ። ጦርነት ሊነሳ ይችላል የሚል ስጋት አለ። ኑሮ ሁኔታው ምናምን ሁሉ በጣም አስጨናቂ ነው። ፕላን ማድረግ አልችልም። ትልቁ ችግር ደግሞ እሱ ነው። ምክንያቱም ነገ ምን ሊከሰት ይችላል ነው የሚል ሰው ሁሉም ሰው እንደሚያውቀውም ያው አዲስ አበባ የሚሄዱ ወጣቶችም አሉ። ምንድን ነው አስጨናቂ የሆነ ነገር ነው ያለ። ሁሉም ነገር በሰላም በጠረጴዛ ቢፈታ በጣም ደስ ይለዋል። የትግራይ ህዝብ የሰላም እጦት ችግር ምን ማለት እንደሆነ በደንብ አድርጎ የሚያውቅ ህዝብ ነው። በጣም ሰላም ወዳድ ህዝብ ነው። ግን እንደዚህ አይነት ሁኔታዎች ሲኖሩ ደግሞ ያው እንግዲህ አስጨናቂ የሆነ ነገር ነው ያለ ማለት ነው። ያው እንደምታውቀው የተፈናቃይ ጉዳይ አለ፣ የወሰን ጉዳይ አለ። እዚህ ላይ ብዙም የተለየ ሀሳብ የለም። እዚህ ተመሳሳይ ነው እና መፈታት እንዳለበት ሁሉም ሰው ያምናል።
9: ምን ያህል እየቀጠነ መጥቷል? እንደው የሰላሙ መንገድ
10: በጣም ጠባብ ነው። ጠባብ ነው በጣም ማለት እኔ እንጃ። የውጭ ኢንተርቬንሽን ኑሮ ሁለቱም የፕሪቶሪያው ተደራዳሪ ወገኖች አንድ ላይ አምጥተው ጠረጴዛ ላይ አምጥተው ይሄንን ፈጽሙ፣ ውሉ መሰረት ፈጽሙ፣ ከዚህ የሚወጣ ካለ ምናምናም የሚል ትንሽ ጫና አይዶ ነው ማለት በእንደዚህ አይነት መፍትሄ ዘላቂ መፍትሄ ይመጣል ወይ የሚል የኔም ጥያቄ ነው። ግን እንደዚህ አይነት ኢንተርቬንሽን ከሌለ በምን አይነት ሁኔታ አሁን እስቲ ወደ ጠረጴዛ ሊመጡ ይችላሉ ሊደራደራሉ ብለህ መቼን ለማድረግ አዳጋች ነው።
9: ዩናይትድ ስቴትስ እና የአውሮፓ ህብረትን ጨምሮ የሰብአዊ መብት ጥበቃ ላይ የሚሰሩ ዓለም አቀፉ ማህበረሰብ በቅርቡ ትግራይ ክልል ውስጥ ሊከሰት ለሚችለው የጦርነት ስጋትና የሰብአዊ ቀውስ ከወዲሁ ውትወታቸውን እያሰሙ ነው። የኢትዮጵያ ፌዴራል መንግስት በክልሉ እየተደረገ ነው የሚለው የጦርነት ስጋት ብዙ የውጭ ኃይል ጣልቃ ገብነት የሚታይበት መሆኑንም በመግለጽ መዘዙ አስከፊ እንደሚሆንም በተደጋጋሚ መግለጹ ይታወቃል። አስተያየት ሰጪው የፖለቲካ ተንታኝ አቶ አወት ግን
10: ጦርነት ውስጥ ከገባ የውጭ ኃይል የውስጥ ኃይል ምናምን የሚባል የለም። ኢንትረስት አለኝ የሚል ሁሉ ይሳተፋል። ማቆሚያው ራሱ የት ጋር እንደሆነ ግራ ይገባል። በዚህ ዘላቂ የሆነ መፍትሄ ይገኛል ብዬ አላምንም። ከበፊቱ እኔ የከበደ ይሆናል ብዬ ነው የምገምተው።
9: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: አድማጮች፣ በዚሁ የስዩም ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን አብቅቷል። ቀጣዩ ሳምንታዊው ከኢኮኖሚው ዓለም ነው። ሀብታሞቹ የባህረ ሰላጤው ሀገራት በቢሊዮን ዶላሮች የሚገመት መዋለ ንዋይ በአፍሪቃ በማፍሰስ ላይ ናቸው። የተባበሩት አረብ ኤምሬቶችና ሳውዲ አረቢያን የመሳሰሉት ሀገራት የአፍሪቃን ገበያ ሲያማትሩ ማሳካት የሚፈልጓቸው ዓላማዎች ግን የተለያዩ ናቸው። የዶይቼ ቬለው ከርስተን ክኒፕ ያጠናከረው ዘገባ ለባህረ ሰላጤው ሀገራት መዋለ ንዋይ መስፋፋት ገፊው ምክንያት ምንድን ነው? የአፍሪቃ ሀገራትስ ምን ይጠቀማሉ ሲል ይጠይቃል። ዘገባውን በዛሬው የኢኮኖሚው ዓለም መሰናዶ እሸቴ በቀለ እንደሚከተለው ያቀርበዋል።
11: ኢኮኖሚው ዓለም አሚያ ፓወር በሶማሌ ክልል የሚገነባው የአይሻ የንፋስ ኃይል ማመንጫ በኢትዮጵያ የመጀመሪያው የግል የኃይል አቅራቢ ኩባንያ ለመሆን ያዘውን እቅድ ለማሳካት የሚያግዘው ዳጎስ ያለብድር ባለፈው ሳምንት በአፍሪካ ልማት ባንክ ቦርድ ጸድቆለታል። ባንኩ ለአይሻ የንፋስ ኃይል ማመንጫ ግንባታ ያጸደቀው 110 ሚሊዮን ዶላር ብድር ነው። በአይሻ ወረዳ የሚገነባው የንፋስ ኃይል ማመንጫ በአጠቃላይ 508 ሚሊዮን ዶላር እንደሚፈጅ የአፍሪካ ልማት ባንክ አስታውቋል። የአይሻ የንፋስ ኃይል ማመንጫ ፕሮጀክት ሲጠናቀቅ በአመት 1189 ጊጋዋት ሰዓት ኃይል ያመነጫል ተብሎ ይጠበቃል። የኃይል ማመንጫው ንድፍና ግንባታ የሚያከናውነውና ሲጠናቀቅ በባለቤትነት የሚያስተዳድረው መቀመጫውን በአቡዳቢ ያደረገው አሚያ ፓወር ኩባንያ ነው። መንግስታዊው የኢትዮጵያ ኤሌክትሪክ ኃይል በነሐሴ 2016 ከኩባንያው በተፈራረመው የ25 ዓመታት የግዢ ስምምነት መሰረት ከአይሻ የሚመነጨው ኃይል ብቸኛ ተረካቢ ይሆናል። ግንባታው ሙሉ በሙሉ ሲጠናቀቅ ከአራት ሚሊዮን በላይ ለሚሆኑ የመኖሪያ ቤቶች ኃይል ያቀርባል ተብሎ ተስፋ ተጥሎበታል። አድኖክ አከፋፋይ የተባለ ሌላ የተባበሩት አረብ ኤሚሬቶች የነዳጅ ችርቻሮ ኩባንያ ግዙፉ ሼል በደቡብ አፍሪካ ያሉትን የንግድ ስራዎች ጠቅልሎ ለመግዛት ከስምምነት ደርሷል። መቀመጫውን በዱባይ ያደረገው ኩባንያ ሼል በደቡብ አፍሪካ ያሉትን የነዳጅ ማከፋፋያዎች የሚገዛበት ዋጋ 1 ቢሊዮን ዶላር ወይም 880 ሚሊዮን ዩሮ እንደሚሆን ይታመናል። አሚያ ፓወር በኢትዮጵያ የሚያከናውነው የንፋስ ኃይል ማመንጫ ግንባታና የአድኖክ አከፋፋይ ግዢ የባህረ ሰላጤው ሀገራት በአፍሪካ የኃይል ገበያ ውስጥ ድርሻቸውን ለማግኘት የሚያደርጉትን ግፊት የጠቆሙ ናቸው። አልፎ አልፎ መቀዛቀዝ ቢታይም እንኳ የባህረ ሰላጤው ሀገራት በአፍሪካ ያላቸውን ኢኮኖሚያዊ ተሳትፎ ባለፉት ዓመታት እያሳደጉ ይገኛሉ። መቀመጫውን በዩናይትድ ኪንግደም ባደረገው ቻታም ሃውስ መረጃ መሰረት የባህረ ሰላጤው ትብብር ምክር ቤት አባል የሆኑ ሀገራት ባለፈው 10 ዓመት በአህጉሩ ከ100 ቢሊዮን ዶላር በላይ ወረት ፈሰስ አድርገዋል። ከዚህ ውስጥ ወደ 59 ቢሊዮን ዶላር የሚሆነው የተባበሩት አረብ ኤሚሬቶች ድርሻ ሲሆን 26 ቢሊዮን ዶላር ደግሞ የሳውዲ አረቢያ መዋዕለ ንዋይ ነው። በጀርመን የዓለም አቀፍና የጸጥታ ጉዳዮች ኢንስቲትዩት የአፍሪካና መካከለኛው ምስራቅ ክፍል ተመራማሪ የሆኑት ስቴፋን ሮል ጂኦግራፊያዊ ቅርበት የባህረ ሰላጤው ሀገራት ወደ አፍሪካ ገበያ እንዲያማትሩ ያደረጋቸው አንድ ጉዳይ እንደሆነ ያስረዳሉ።
12: የመጀመሪያው ነገር በተለይ ስለ ምስራቅ አፍሪካ ስንነጋገር ጉዳዩ በቀጥታ በቅርበት ላይ የተመሰረተ ነው። ከንግድ መስመሮች አኳያ ሲታይ ደግሞ ቅርበት ቁልፍ ሚና አለው። ነገር ግን ባለፉት 10 ዓመታት በመሰረታዊነት የተቀየረው የአፍሪካ ኢኮኖሚያዊ እድገት የባህረ ሰላጤው ሀገራት ቀልብ ስቧል። የምግብ ዋስትና ጉዳይም የራሱ የሆነ ሚና አለው። ስለዚህ ሰዎች የሚመለከቱት ንግድ ብቻ ሳይሆን የአቅርቦት ጉዳዮችም ጭምር ነው። ስለዚህ ጂኦግራፊውን ስትመለከት ለእኔ ብዙ አይገርመኝም። እጅግ በጣም ቅርብ ነው። በባህረ ሰላጤውና በአፍሪካ ሀገራት መካከል የተለያዩ ግንኙነቶች ነበሩ። ለምሳሌ የቤት ሰራተኞችን መውሰድ። ለዚህ ነው እኔ በፍጹም አስገራሚ ሆኖ ያላገኘሁት።
11: ማዳሌና ፕሮኮፒዮ ግን በገልፍ ሀገራትና በአፍሪካ መካከል ካለው ቅርበት ባሻገር የተባበሩት አረብ ኤሚሬቶችን የመሳሰሉ ሀገራት ኢኮኖሚያዊ አማራጮች ማማተር መጀመራቸው ቁልፍ ሚና እንዳለው ያምናሉ። ማዳሌና በአውሮፓ የውጭ ግንኙነት ምክር ቤት የአፍሪካ መርሃ ግብር ከፍተኛ ተመራማሪ ናቸው።
13: በተለይም ባለፉት 10 ገደማ ዓመታት ውስጥ ከነዳጅና ጋዝ ጥገኝነት በመላቀቅ አማራጭ የገቢ ምንጮችን ማስፋፋት አስፈልጓል። ከዚህ በተጨማሪ በቀጣናው ከሚገኙ ሀገራት በተለይም በቀይ ባህር፣ በአፍሪካ ቀንድና በሰሜን አፍሪካ አካባቢ ባላቸው ግንኙነት ለደህንነት ጉዳዮች የሚሰጠውን ትኩረት በመቀነስ ኢኮኖሚያዊ ተጽዕኖአቸውን ማጠናከር ይፈልጋሉ። ነገር ግን የተቀረው የአፍሪካ ክፍል ከፍተኛ የገበያ አቅም እንዳለው ማየት ጀምረዋል።
11: የባህረ ሰላጤው ሀገራት በተለይ ከዚህ ቀደም ያልተሰማሩባቸው ዘርፎች ከፍተኛ የገቢ ምንጭ ሊሆኑአቸው እንደሚችሉ መገንዘባቸውን ማዳሌና ፕሮኮፒዮ አስረድተዋል። ብሮኪንግስ ኢንስቲትዩት፣ ቻታም ሃውስ እና የአፍሪካ ልማት ባንክ ባከናውኗቸው ትንታኔዎች የባህረ ሰላጤው ሀገራት መዋዕለ ንዋይ በኢነርጂ፣ ወደቦች፣ ሎጂስቲክስ፣ ግብርናና ውድ ማዕድናት ዘርፍ ላይ ያተኮሩ መሆናቸውን አሳይተዋል። የንግድ መስመሮችን ለመቆጣጠር፣ የምግብ ዋስትና ለማጠናከር፣ እንደዚሁም ለኤሌክትሪክ ተሽከርካሪና ለአርቲፊሻል ኢንተለጀንስ ግንባታ አስፈላጊ የሆኑ መዳብ ኮባልትና ሊቲየም የሚመሳሰሉ ማዕድናትን ከእጃቸው ለማስገባት የሚረዱ በመሆናቸው በእነዚህ ዘርፎች የሚደረጉ መዋለ ንዋዮች አዋጭ ናቸው። ይሁንና በአፍሪካ ገበያ መሳተፍ የጀመሩት አግራት የተለያየ አካሄድ ይከተላሉ።
13: በኢነርጂ ረገድ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከነዳጅና ጋዝ ይልቅ በአፍሪካ የሚፈልጉት በአብዛኛው ታዳሽ ኃይል ምንጮችን ነው። ምክንያቱም ነዳጅና ጋዝ በማምረት ትልልቅ ናቸው። ነገር ግን አፍሪካ በነዳጅና ጋዝ ፍለጋ ለሚደረግ ተጨማሪ ኢንቨስትመንት አፍሪካን አዋጭ አድርገው አይመለከቱትም።
11: እስካሁን በአፍሪካ የተገደበ ሚና የምትጫወተው ቀጠር በአንጻሩ በተመረጡ የኢኮኖሚ ዘርፎች የሚደረጉ ትብብሮች ላይ እንዳተኮረች ማዳሌና ፕሮኮፒዮ ተናግረዋል። ከሁሉም ግን ባለሙያዎች እንደሚሉት የተባበሩት አረብ ኤሚሬቶች ከፍ ያለ ተሳትፎ ያላት አገር ሆናለች። ስቴፋን ሮል በተለይ የተባበሩት አረብ ኤሚሬቶች የምታራምዳቸው ፖሊሲዎች በተናጠል ሳይሆን አንድ ላይ መታየት እንዳለባቸው ይሞግታሉ። ወደቦች፣ ሎጂስቲክስ እና የኢኮኖሚ ጥቅሞች ከተባበሩት አረብ ኤሚሬቶች የውጭ ጉዳይ ፖሊሲና የጸጥታ ዓላማዎች መለየት አይችሉም።
12: የተባበሩት አረብ ኤሚሬቶችን በተመለከተ አጠቃላይ አካሄዳቸው ሊታይ ይገባል ብዬ አስባለሁ። እያንዳንዱ ነገር በተናጠል መመልከት ትርጉም አይሰጥም። የተባበሩት አረብ ኤሚሬቶች ስልታዊ በሆኑ የንግድ መስመሮች ላይ የሚገኙ ወደቦችን በሂደት መግዛትና መቆጣጠር እጅግ ጠቃሚ እንደሚሆን በጣም አስቀድመው ለራሳቸው ተገንዝበዋል። ነገር ግን ወደቦችን ከመቆጣጠር ባለፈ በተናጠል ትኩረት የተሰጣቸው ሌሎች ጥቅሞችም አሉ። አንዳንዶቹ ደግሞ የመንግስት ጥቅሞች ናቸው።
11: ስልታዊ ቦታ ላይ የሚገኙ ወደቦችን መቆጣጠር ለተባበሩት አረብ ኤሚሬቶች ኢኮኖሚያዊ እድል ብቻ ሳይሆን እጅግ ጠቃሚ በሆኑ የዓለም አቀፍ የንግድ መስመሮች ፖለቲካዊ ተጽዕኖ ጭምር ያጎናጽፋታል። ማዳሊና ፕሮኮፒዮ እንዲያውም የተባበሩት አረብ ኤሚሬቶች በሚታራምደው የውጭ ጉዳይ ፖሊሲና የጸጥታ ፍላጎት ምክንያት ከአፍሪካ ሀገራት ያላት ኢኮኖሚያዊ ግንኙነት ከሌሎች የባህረ ሰላጤው ሀገራት የበለጠ እንደሆነ ለዶች ቨለ አረጋግጠዋል። ሳውዲ አረቢያ በአንጻሩ በጥንቃቄ የምትመርጥ አገር እንደሆነች ስቴፋን ሮል ተናግረዋል። አገሪቱ ለተመረጡ ዘርፎች በተለይ ለኢነርጂ ቅድሚያ ትሰጣለች። ይሁንና በኢንቨስትመንት ረገድ ሳውዲ አረቢያ ከተባበሩት አረብ ኤሚሬቶች ጋር የመወዳደር ፍላጎት እንደሌላት አስረድተዋል።
13: የተባበሩት አረብ ኤሚሬቶች ከሌሎች አኳያ ጣልቃ የመግባት አካሄድ ትከተላለች። ይህ ማለት አገሪቱ ትንሽ በመሆኗ የምትከተለው የልማት ሞዴል በውጭ ላይ መሰረት ያደረገ ነው። ስለዚህ ከሌላው ዓለም ጋር የሚኖራት የንግድ ልውውጥ ማደግ አለበት። ኢኮኖሚዋን ከነዳጅና ጋዝ ባሻገር ማስፋፋት ከፈለገች ሳውዲ አረቢያ በታሪኳ ካደረገችው በላይ በውጭ በርካታ ኢኮኖሚ ግንኙነት ማበጀት አለባት። ነገር ግን የተባበሩት አረብ ኤሚሬቶች የንግድ እንቅስቃሴ ከጸጥታና ፖለቲካዊ ሽርክናዎች ጋር የተሳሰረ ነው። ወታደራዊ የጦር ሰፈሮችና የመከላከያ ስምምነቶች ተመልክተናል። በበርካታ የምርመራ ዘገባዎችና ጥናቶች እንደተጋለጠው በሱዳን ለፈጥኖ ደራሽ ኃይል ያልተመጣጠነ ድጋፍ በመስጠት በተወሰነ መልኩ ጥቅሟን ለማስከበር ችላለች።
11: የተባበሩት አረብ ኤሚሬቶች የንግድ እንቅስቃሴ ፖለቲካዊ ፈርጅ ጭምር እንዳለው ፕሮኮፒዮ ይሞግታሉ። በአውሮፓ የውጭ ግንኙነቶች ምክር ቤት የአፍሪካ መርሃ ግብር ከፍተኛ ተመራማሪዋ እንደሚሉት የአገሪቱ መዋለ ንዋይ ሀያልነቷን ለማንጸባረቅና ሳውዲ አረቢያ በቀጠናው ያላትን አቋም ለመገዳደር ያለሙ ጭምር ናቸው። ለበርካታ የአፍሪካ ሀገራት የባህረ ሰላጤው የመዋለ ንዋይ ፍላጎት በጥሩ ጊዜ የደረሰ ነው። በአፍሪካ ልማት ባንክ ግምት መሰረት የምዕራባውያን የልማት እርዳታና የቻይና ብድር እየቀነሰ በሚሄድበት በዚህ ሰዓት የአህጉሩ የፋይናንስ ፍላጎት እያደገ ይገኛል። የባህረ ሰላጤው ሀገራት የቀጥታ መዋለ ንዋይ መሰረተ ልማት፣ ኢነርጂና ሎጂስቲክስ በመሳሰሉ ዘርፎች ላይ ያለውን የፋይናንስ ክፍተት ለመሙላት ይረዳል። ማዳሌና እንዲያውም ሌላ እድልም ይመለከታሉ። ከቻይና በተለየ የባህረ ሰላጤው ሀገራት ብድር ከመስጠት ይልቅ መዋለ ንዋይን ይመርጣሉ። ከዚህ አኳያ የባህረ ሰላጤው ሀገራት የፋይናንስ አቅርቦት ለአፍሪካ ሀገራት በቀላሉ የሚገኝ ሲሆን በርካታ ፖለቲካዊ ቅድመ ሁኔታዎችም የሉትም። የአፍሪካ መንግስታትም በአንድ ሀገር አይገደቡም። እንዲያውም ዓለም አቀፍ አጋርነታቸውን የማስፋፋት እድል አላቸው። የባህረ ሰላጤው ሀገራት ከአፍሪካ ጋር የሚያጠናክሩት የፋይናንስ ግንኙነት ግን ከውዝግብ የጸዳ አይደለም። ቻታም ሃውስ እነዚህ መዋለ ንዋዮች የባህረ ሰላጤው ሀገራት ስልታዊ ጥቅሞች ላይ በሚያተኩሩ በወደቦች የአቅርቦት ሰንሰለቶችና ጥሬ ማዕድናት ላይ ብቻ ያተኮሩ እንደሆኑ አስጠንቅቋል። ብሮኪንግስ ኢንስቲትዩት በፊናው የተወሰኑት መዋለ ንዋዮች የአፍሪካ ሀገራትን በጥሬ ማዕድናት አቅራቢነት ብቻ የሚገድቡ መሆናቸው አሳሳቢ እንደሆነ ጠቁሟል። የበለጠ ጠቃሚ የሚሆነው የአፍሪካ ሀገራት ማምረቻዎችና ጠንካራ ኢንዱስትሪዎች እንዲገነቡ የሚደረግ ገዛ ነው። ስቴፋን ሮል በእርግጥም ይህ ብርቱ ተግዳሮት እንደሆነ ታዝበዋል። ይሁንና የመዋለ ንዋይ አቅርቦቶቹ በራሳቸው ችግር አይደሉም። ይልቁንም በስልታዊ መሰረተ ልማት ወይም የጥሬ ማዕድናት የወጪ ንግድ የፈጠሩት አዲስ ጥገኝነት ግን ለሮል ችግር ነው። ኢኮኖሚያዊ ፍላጎቶችና ጂኦፖለቲካዊ ፖሊሲ የግድ አንዳቸው ከሌላው የተነጣጠሉ ናቸው ማለት እንዳልሆነ አስረድተዋል። ፕሮኮፒዮ ግን የበለጠ ጠርጣራ ናቸው። በእርሳቸው አታያይ በአፍሪካ መንግስታትና በባህረ ሰላጤው አገሮች መካከል ያለው ሽርክና ገና ጅምር ላይ ነው። ከተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ቀጠር ወደ አፍሪካ የሚያመራው በቢሊዮኖች የሚቆጠር ዶላር ኢንዱስትሪን ወደ መገንባት ያመራ እንደሆነ ገና ወደፊት የሚታይ ነው። ዋናው ችግር ያለው እዚህ ጋ ነው። መዋለ ንዋይ የተገኘበት ምንጭ በራሱ በሁለቱ መካከል ያለው የፋይናንስ አጋርነት ምን ያክል ስኬታማ ይሆናል የሚለውን ጉዳይ መወሰን አይችልም። ይህ በአፍሪካ ሀገራት የገንዘብ አጠቃቀም ላይ የሚወሰን ነው። የውጭ ቀጥተኛ መዋለ ንዋይ ለኢኮኖሚያዊ ልማት እጅግ ጠቃሚ ቢሆኑም ዘላቂ ሊሆን የሚችለው የአፍሪካን የውስጥ ኢንዱስትሪና የረዥም ጊዜ እድገት ሲደግፍ ብቻ እንደሆነ የብሮኪንግስ ኢንስቲትዩት እና የአፍሪካ ልማት ባንክ ገልጸዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
0: ይህ ዶቼ ቬለ DW ነው። ናሳ ወደ መሬት የሚወድቅን ቴሌስኮፕ ለማዳን ሮቦት ወደ ጠፈር ላከ ይላል የዛሬው የሳይንስና ቴክኖሎጂ ዝግጅት ርዕስ። የዛሬው ዝግጅታችን እንግዲህ የአሜሪካው የጠፈር ምርምር ጣቢያ ናሳ ወደ መሬት ሊወድቅ ተቃርቧል የተባለን ቴሌስኮፕ ቀልቦ የሚይዝ ሮቦት ወደ ጠፈር መላኩን ያስቃኘናል። አዘጋጇ ፀሐይ ጫኔ ነች።
14: ሳይንስና ቴክኖሎጂ።
15: የአሜሪካው የጠፈር ምርምር ጣቢያ ስዊፍት የተባለ የምልከታ ቴሌስኮፕ ከህዋ ወድቆ መሬት ጋር ሳይጋጭ በፊት ቀልቦ የሚይዝ የጠፈር መንኮራኩር ሰሞኑን ወደ ህዋ ወንጭፏል። ይወድቃል የተባለው ይህ የምልከታ ቴሌስኮፕ ከጎርጎሪያኑ 2004 ዓ.ም ጀምሮ በአጽናፍ ዓለም ወይም ዩኒቨርስ ከፍተኛ ፍንዳታዎች ከመከሰታቸው በፊት ሲመረመር የቆየ ነው። ከቅርብ ጊዜ ወዲህ ግን ይህ ቴሌስኮፕ ወደ ምድር ይወድቃል የሚል ስጋት በናሳ ተመራማሪዎች ዘንድ አሳድሯል። ለመሆኑ ቴሌስኮፕ ከህዋ ወደ ምድር የሚወድቀው ምን ሲፈጠር ነው ስንል በዓለም አቀፉ የህዋ ተመራማሪዎች ህብረት ምክትል ፕሬዚዳንት በኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር ደግሞ የኢኖቬሽን አማካሪ የሆኑትን ከፍተኛ የህዋ ሳይንስ ተመራማሪውን ዶክተር ሰለሞን በላይን ጠይቀናል።
16: ሳተላይት ወደ መሬት ላይ የሚወድቀው በሁለት ጉዳዮች ነው። አንደኛው ሞር የዚህ ሶላር ሲስተም ቅዝቃዜ አክቲቪቲ እና ስቶርም ወይም ማዕበል፣ ከፍተኛ ማዕበል ሲነሳ እና አትሞስፌሩ ወይም ከባቢያዊ አየር ጋር ያለ ግጭት ድራግ የሚያደርገው ወደኋላ የሚስበው ኃይል እየበዛ በሄደ ቁጥር ባላንሱ ያሳጣና እንዲሆን የሚያደርገው ዋናው ምክንያቱ እነዚህ ናቸው።
15: በዚህ መንገድ ስዊፕት የተባለው የምልከታ ሳተላይት በፀሐይ ግለት ምክንያት ከከባቢ አየር በመግፋቱ ወደ መሬት ለመውደቅ የተቃረበ መሆኑ ተገልጿል። ናሳ ይህ ቴሌስኮፕ ወደ ምድር እንዳይወድቅ ለማዳንም በቅርቡ 30 ሚሊዮን ዶላር የተበጀተለት ተልዕኮ ጀምሯል። ይህ ቴሌስኮፑን የማዳን ተልዕኮ በሮቦት አማካኝነት የሚከናወን ሲሆን በመጪዎቹ 3 ወራት ይጠናቀቃል ተብሎ ይጠበቃል። ናሳ ወደ ህዋ የላከው ሊንክ የተባለው የጠፈር መንኮራኩር ካታሊስት በተባለ የአሜሪካ የጠፈር ቴክኖሎጂ ኩባንያ የተሰራ ሲሆን አነስተኛው ቴሌስኮፕ ከምድር ጋር ሳይጋጭ በፊት የሚይዘው ይሆናል። በሮቦት የሚታገዘው ይህ መንኮራኩር ሳተላይቱን ቀልቦ ወደ ህዋ እንደሚመልሰው ተገልጿል። ይህም ናሳ በአጽናፍ ዓለም ውስጥ ካሉት የጋማ ሬይ እና የከዋክብት ትላልቅ ፍንዳታዎች መካከል አንዳንዶቹን ማሰስ እንዲቀጥል ያስችለዋል ተብሏል። ካታሊስት የገነባው ሊንክ የተባለው ባለሶስት እጅ ሮቦት ቴሌስኮፓ ወደ መሬት ከመውደቋ በፊት ለማትረፍ በፓስፊክ ማርሻል ደሴቶች ላይ ተወንጭፏል። ሮኬቱ የተወነጨፈው ባለፈው ሰኔ መጨረሻ ሲሆን ከዚህ ቀደም እንዲህ ያለ ነገር በናሳ ተሞክሮ እንደማያውቅም ተገልጿል። ይህም እንደ ተመራማሪው ዶክተር ሰለሞን ገለጻ ተልዕኮውን የበለጠ ውጤታማ ያደርጋል።
16: ሊንክ የሚባል ኮመርሻል መንኮራኩር ነው። በሮቦት የታገዘ ነው። እንግዲህ እነዚህ ሞር ኦፍ የሮቦቲክ ቴክኖሎጂ በየደረጃ እያደገ መጥቷል። በአሁኑ ሰዓት በሀበል ስፔስ ላይም ቢሆን የተለያዩ በዚህ አይነት የሚያግዙ ኮመርሻል የተለያየ ስም ቢሰጥም እንደዚህ አይነት ነገሮችን በስፔስ ላይ የሚያግዙ መንኮራኮሮች ወይም ኮመርሻልም ሆነ ሳይንቲፊክ መንኮራኮሮች ነበሩ ሚሽን የሚሰጣቸው ማለት ነው። ስለዚህ አሁን ደግሞ የበለጠ ሞር ኢፊሽንት እንዲያደርግ ያደረገው የበለጠ ቴክኖሎጂ ስላደገ በሮቦት የታገዘ በመሆኑ ኢፊሽንት ያደርገዋል፣ ውጤታማ ሊያደርግ ይችላል ተብሎ ይገመታል።
15: እንደ ናሳ መረጃ ሊንክ መንኮራኩር ስዊፕ ቴሌስኮፕ ጋር ለመድረስ አንድ ወር ይፈጅባታል። መንኮራኩሯ እዚያ ስትደርስ ስዊፕ ቴሌስኮፕን አሁን ካለችበት 224 ማይል ምህዋር ከፍታ ወደ 373 ማይል ከፍታ ታደርሳለች ተብሎ ይጠበቃል። ባለ 1.6 ቶኗ ስዊፕ ቴሌስኮፕ በአሁኑ ጊዜ ከምድር 224 ማይል ርቀት ላይ ያለች ሲሆን ካታሊስ ኩባንያ የቴሌስኮፑን ከፍታ በ150 ማይል ከፍ በማድረግ ሳተላይቷ ወደ ነበረችበት ቦታ ለመመለስ አቅዷል። ካታሊስት ይህንን ተልእኮም በ9 ወራት ውስጥ ለማካሄድ ያለመ ቢሆንም ናሳ ቴሌስኮፑን የማዳን ስራ በአፋጣኝ እንዲሰራ ጠይቋል። ምክንያቱም ቴሌስኮፑ በጥቅምት ወር እንደምትወድቅ ተተንብዮአል። ከፍተኛ የህዋ ሳይንስ ተመራማሪው ዶክተር ሰለሞን እንደሚሉት ናሳ ቴሌስኮፑን ለማዳን የሚረባረበው ወደ ምድር ከወደቀ የሚያስከትለው ችግር ከፍተኛ በመሆኑ ነው።
16: ይሄ ነገር ወደ መሬት የሚወድቅ ከሆነ አንዱ ራሱ ስፔስ ክራፍቱንም ተሸካሚውንም ይጎዳል። ከዛ ጋር የሚወድቀው ለሳይንቲፊክ ስራዎችን የሚጎዳ፣ ሁለተኛ ደግሞ ወደ መሬት ሲወድቅ የሚወድቅበት ሙሉ በሙሉ አቅጣጫ ስለማይታወቀው የሚያስከትለው አደጋዎች ላይ ከፍተኛ ስለሆነ በሰው ልጅ ላይም ሊወድቅ ይችላል፣ በመሳሪያም ሊወድቅ ይችላል እና በዛ አንጻርም ነው አንዱ ትልቁ ትኩረት የተሰጠው። ሌላው ራሱ የቆየው ሳተላይቱ ሌላ ሳይንቲፊክ ስራ መስራት ሲገባ እንዳይወድቅም ራሱ ማስቀረትም አንድ ሚሽን ነው፣ ግን የሚያስከትለው አደጋ ሪስኩ ነው ከፍተኛው ማለት በመሬት ላይ በሰው ልጅ ላይ እና በሌሎች ላይ የሚያስከትለው ሪስክ ነው። በተጨማሪም ሲጠቀሙበት የነበረ ሳይንቲፊክ መረጃዎችንም ሉዝ የማድረግ እና ይህን ማጣትም ሌላ አሳይመንት ስለሚሆን ነው ናሳ ሲሪየስሊ ፋንድ አድርጎ ይህን ያህል ትኩረት የሰጠው።
15: ናሳ የቴሌስኮፑን አወዳደቅ ለማዘግየትም በአሁኑ ጊዜ ሁሉንም ሳይንሳዊ እንቅስቃሴዎች ዘግቷል። በዚያ የሚደረጉ ምልከታዎችም ከየካቲት ወር ጀምሮ ተቋርጠዋል። የናሳ ሳይንስ ተልእኮ ኃላፊ ኒክ ፎክስ እንደሚሉት ይህ ጥረት ዋጋ ያለው ነው። ምክንያቱም ሳይንቲስቷ እንደሚሉት የስዊፍት ስራ መቀጠል ቴሌስኮፑን ለዘላለሙ ማጣት እንደሆነ ገልጸዋል። የናሳ አስትሮፊዚክስ ዳይሬክተር የሆኑት ሻውን ዶማጋል ጎልድማን በበኩላቸው በህዋ ውስጥ ሁሉንም ነገር ማዳን ባይቻልም ስዊፍትን ማዳን ግን የተለየ ጉዳይ መሆኑን ተናግረዋል። ቴሌስኮፑን ደጋማሪ እና ከዋክብት ፍንዳታ ያሉ ዘግይቶ የሚመጡ የስነ ፈለክ ክስተቶችን ለመያዝ በፍጥነት እንድትሽከረከር ተደርጋ የተነደፈች ናት። በዌብ ቴሌስኮፕና በቅርቡ በሚጀምረው የሮማን የህዋ ቴሌስኮፕም ተጨማሪ ግኝቶች ስለሚጠበቁ የአሁኑ ተልእኮ ስዊፍትን ከመውደቅ ከታደጋት የናሳ የመጀመሪያ ምላሽ ሰጭ እንደምትሆንም ጎልድማን ለአሶሽየትድ ፕሬስ ተናግረዋል። ለመሆኑ ተልእኮ በተባለው ጊዜ ምን ያህል ውጤታማ ይሆናል?
16: ምናልባት እኔ በሁለት ነው የሚሽኑ ሮቦቲኩ ሞስት ኢፊሽንት ቴስት ተደርጎ ፕሪሲሽኑ ኢፊሽንት ከሆነ የስ በተባለው ታይም ሰክሰስፉል ይሆናል። ስለዚህ ካልሆነ ግን ቴክስ ታይም ጊዜም ይወስዳል፣ ከዛም በላይ ይፈጃል ብዬ አስባል። ምናልባት አሁን ያለው የቴክኖሎጂ እድገት ፈጣን ስለሆነ ኢፊሽንሲው እና ኮምፒውተራይዜሽን የሮቦቲክ አይነት ሚሽኑ ነው እና ያለው ካፓሲቲ ነው ኢፊሽንሲው ነው የሚወስነው። ስለዚህ እርግጥ ፎርካስት ተደርጓል እስከ ሁለት ወር ድረስ ነው፣ ግን ኢት ሜይ ቴክስ ሞር ዛን ዳት ከዛም በላይ ሊወስድ ይችላል። መሳሪያው እና የተላካቸው የመንኮራኮሮ ኢፊሽንሲዋ ሊንኳ ጉዳይ ነው የሚወስነው። አዘ ሴም ታይም ደግሞ ግራውንድ ላይ ያለው በተጠበቀው በተፈለገው ኮሚኒኬሽኑ ኢፊሽንት ሆኖ በዛው ከሄደ የስ ከዛም በታች ሊሆን ይችላል። ነገር ግን የኮሚኒኬሽን ጉዳይ ከላይ እና ከታች መሬት ላይ ያለው ኮንትሮል ጋር ያለው ዲስራፕት የሆነ የተቆራረጠ የሚሄድ ከሆነ ግን ከዛም በላይ ሪስኩ እንዲያውም ከፍተኛ ሊሆን ይችላል።
15: ካታሊስት ስዊፕ ቴሌስኮፕን በጠፈር ውስጥ አዲስ የጥገና ስራ ለመጀመር እንደ ዋና ቦታ አድርጎ ይመለከታል። ኩባንያው ተመሳሳይ ስራ የሚሰሩ ሁለተኛ ትውልድ ሮቦቶችን በሚቀጥለው አመት ወደ ህዋ ለመላክ ያቀደ ሲሆን እስከ 2300 ማይል ከፍታ ያላቸው ሳተላይቶች ጋር ሊደርሱ እንደሚችሉም ተገልጿል። ለወደፊቱ ደግሞ ሳተላይቶችን የማስተካከልና የማንሳት ስራ ብቻ የሚሰሩ ሳይሆን ነዳጅ መሙላትና ሌሎች መድረኮችን ለመገንባት የሚያስችሉ በመሃር ላይ በመቶዎች የሚቆጠሩ ሮቦቶችን ለማሰማራት የናሳ ባለሙያዎች አቅደዋል። ያም ሆኖ በአሁኑ ተልእኮ መጥፎ የአየር ሁኔታና የቴክኒክ ችግሮች በመጨረሻዎቹ ደቂቃ በረራ እንዲዘገይ አድርገዋል። የካታሊስት ስፔስ ዋና ስራ አስፈጻሚ ጎን ሂሊ እንዳሉት የተልእኮ ከፍተኛ አደጋና ከፍተኛ ውጤትን አጣምሮ የያዘ ነው። ነገር ግን እሳቸው እንዳሉት ትልቁ አደጋ ሁልጊዜ ምንም ነገር አለመጀመርና ስዊፍትን በከባቢ አየር ውስጥ እንድትቃጠል መፍቀድ ነው። ስለሆነም ያንን አደጋ ለማስወገድ እሳቸውና ቡድናቸው እየሞከረ መሆኑን ገልጸዋል። በዚህ ሁኔታ ሁሉም ነገር በጥሩ ሁኔታ ከተከናወነ ቴሌስኮፓ በመጪው መስከረም ወር ወደ ስራ ልትመለስ እንደምትችልም ተገምቷል። ነገር ግን በዚህ መንገድ ተልኮ ውጤታማ ካልሆነ የሚያስከትለው መዘዝ ከፍተኛ መሆኑን ባለሙያው ዶክተር ሰለሞን ያስረዳሉ።
16: በሶላር ሲስተም ስቶርሙ ከፍተኛ ስቶርም ያለበት ማዕበል ያለበት ነው። ያ ማዕበሉ የሚስበው ኃይል እንግዲህ ባላንስ የሚያደርገው ወደ ላይ ነው ወደ ታች የሚስበው ኃይሉ ወይም በግራቪቲ ታግዞ ባላንስ ሲያደርግ ኦርቢቱን ይዞ ይሄዳል አይደለም። አሁን በዚህ ስቶርም ምክንያት ኦርቢትን ወይም ሙሀረን ለቀቀማል። ሙሀረን በሚለቅበት ጊዜ ወደ ታች ሲወድቅ አንደኛው የተሸከማቸው ራሳቸው ሬይም ሆነ ሁለተኛ ደግሞ የሚወድቅባቸው አናውን ነው ምን ላይ እንደሚወድቅ። ምናልባት በጣም በከፍተኛ ደረጃ ትራክ ለማድረግ ይሞክራል። አምኖት ሹር እሱም ራሱ ኢንጂነሮች በጣም ጥንቃቄ የሚጠይቅ ጉዳይ ነው። ስለዚህ ሲወድቅ ግን ሪስኩ በሰው ልጅ ላይ በየትኛ ላይ በከፍተኛ ደረጃ ላይ ስለሚወድቅ አደጋውን ያስከትላል። ፕላስ ደግሞ የተሸከማቸው ደርቢዎች ራሳቸው ከዛ የተሸከማቸው የሚሰራጩ ራዲሽንን ራሱ ሰው ልጅ ላይ የሚያስከትሉ በጣም ከፍተኛ ነው። ረጅም ጊዜ የቆያቸው የሰበሰባቸው ማለት። ሌላው ኦርቢትን ሙሀርን በመልቀቁ እንደገና እስከምተካው ድረስ ሳይንቲፊክ ኮሚኒኬሽን ሳይንቲፊክ ምርምሮችንም ሉዝ ታደርጋለህ እዛ ጋር ያለው። ስለዚህ ከዛም የተረፈ ግን በመሬት ላይ ሲወድቅ የሚያስከትለው አደጋ በጣም ከፍተኛ ስለሆነ ነው እጅግ ዳንጀረስ ነው የሚባለው። በጣም አደገኛ ነው የሚባለው።
15: አድማጮች፣ የዛሬው የሳይንስ እና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።

ይህ ዶች ቨለ ዲደብሊው ነው። አሁን እንሆ አርስተ ዜናው። የኢትዮጵያ የፌደራል ፖሊስ አደገኛ የሰው አዘዋዋሪ ወንጀለኛ ያለውን 17 አባላት ያሉት መረብን መበጣጠሱን አስታወቀ። ፖሊስ እንደሚለው ከ40ሺ በላይ ሰዎችን ወደ አረብ ሀገራት የላከውንና በቢሊዮን የሚቆጠር ብር የሰበሰበውን ቡድን አባላትን መርምሮ መዝገቡን ለፍትህ ሚኒስቴር አስረክቧል። የዓለም የረሃብተኞች ቁጥር አምና ለ3ኛ ተከታታይ ዓመት መቀነሱን የተባበሩት መንግስታት ድርጅት አስታወቀ። 5 የተባበሩት መንግስታት ቅርንጫፍ ድርጅቶች በጋራ እንዳስታወቁት የረሃብተኛው ቁጥር ቢቀንስም የአየር ንብረት መዛባትና የንግድ መደናቀፍ የረሃብተኛውን ቁጥር እንደገና ሊያንረው ይችላል። ዩናይትድ ስቴትስ እና ኢራን የገጠሙት ጦርነት ከፋርስ ባህረ ሰላጤና ከሆርሙዝ ወሽመጥ አልፎ የባአቤል መንደብን መስመርም አዘግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ተፋላሚዎች የሲቪል ተቋማትን እንዳይመቱ ተማጽነዋል። የአሜሪካን ፕሬዝዳንት ግን የኢራንን ድልድዮችና የነዳጅ ተቋማት ለማውደም እየዛቱ ነው። አርስተ ዜናውን ነበር ያሰማዋችሁ አድማጮች። እንግዲህ ዝግጅታችን እያበቃን ነው። ነገ በተመሳሳይ ሰዓት በሌሎች ዝግጅቶች እንጠብቃችኋለን። እስከዚያው ደህና ቆዩን።